ሁናተ ሰሞግለጉ ኖባስፈራ ቻፕተራ ባሰለግሪታጁ እንዲስ በሊክ ታወኩ በትማን ካነ ክነም በን ክሎዝ 7 ማሂ አሺክ አደነ ጁገ ጌቴጀ ቡኩል ዲወል 15 ሚኒት ሊንክ አክ ተፓዳ ካት ቡኩል 230 ሚኒት ሊንክ አክ ካላካን ን ክሎዝ ሴግመንት ያን ሰትሩስኝ እደ ሰሞኒ ካዛና ስኒ አሺክ ያ ካብን ምንኛም ክነም በስላም 30 ሚኒት አምበር ሙለ ቡኩል 230 ሚኒት ሊንክ አክ ደከሲንግ ከ ቡኩል 3 ሊንክ አክ dan tempat dah pukul 3 lengah kali akan ugla luan buat gah utama gah nam delek temuan akan ke udara bersama dengarakan setugas jadi terus selain SFM lilo pun terus Simon SFM jom naik Simon lagu dalam surah Aiman Tino lagu tajuk tak suka tak apa SFM hamoi namoi.